This is CJSW 90.9 FM, Calgary, Alberta. You are listening to the voice of Ethiopia. እንደምንከረማችሁ አድማጮቼ ሐምሌ 4/2018 የቅዳሜ ማለዳ ፕሮግራማችንን ጀምረናል እስከ 9 AM እንዘልቃለን አብራችሁን ሁኑ የዚህ ወሮሚኛ ሙዚቃ የሚከተለው BBC ያለም ዜና ይሆናል ወደ ሙዚቃው

0: ያቀረብናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን ከ60 ትምህርቶች 47ቱን ኤ ፕላስ ካመጣችው የኤሌክትሪካል ምህንድስና ተመራቂ ጋር የተደረገ ቆይታ
1: ሚያዝናንኝ አልጋዬ ላይ ተኝቼ በቃ ይሄ ሙቪዎች ሲሪየስ ፊልሞች ሆነው አንድ እኔ ያለ ሚያዝናኝ
2: ይገርም ነው። የሰነፍ ተማሪ ምልክት ነው ይመስለው።
1: ግን እኔ በቃ እሱ ያዝናናኛል።
0: በሮቤ ከተማ በጡረተኛ የጤና ባለሙያ ላይ ከጥቂት ወራት በፊት ድብደባ የፈጸሙ ግለሰቦች ላይ ውሳኔ መተላለፉ
3: እስላምን ክርስቲያን ካፕ
2: ይህን መነሻ በማድረግ ሰዎች ሙስሊም ክርስቲያን ሳይሉ ወደ 2.5 ሚሊዮን ብር ደግፈውኛል።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። ከጥቂት ወራት በፊት በኦሮሚያ ክልል ሮቤ ከተማ በአንድ ጡረተኛ የጤና ባለሙያ ላይ ከህግ ውጭ በደቦ ድብደባ ፈጽመዋል የተባሉ 3 ግለሰቦች እንደተፈረደባቸው ተገለጸ። በ65 ዓመቱ አዛውንት ላይ ስልክ ሰርቀዋል በሚል ፍረጃ የተፈጸመው ድብደባ የህዝብ ቁጣ ማስነሳቱን ዘግበን ነበር። ድብደባው ሲፈጸምባቸው የሚያሳይ ቪዲዮ በማህበራዊ መገናኛ ብዙሃን ተሰራጭቶ በወቅቱ መነጋገሪያ ሆኗል። በድብደባው ተጠርጥረው ተይዘው የነበሩ 3 ግለሰቦች ባለፈው ማክሰኞ በሮቤ ከተማ ፍርድ ቤት ያንዳንዳቸው የ2 አመት ከ3 ወር እስር እንደተፈረደባቸው ድብደባው የተፈጸመባቸው አቶ ዋቆ ከድር ተናግረዋል። ከድብደባው በኋላ ቪዲዮውን የተመለከቱ ሰዎች ከሀገር ውስጥም ከውጭም የተለያዩ ድጋፎችን እንዳደረጉላቸውና በገንዘብ ደረጃ የ2.5 ሚሊዮን ብር ድጋፍ እንዳገኙም ገልጸዋል። በወንጀል ፈጻሚዎቹ ላይ የተላለፈውን የፍርድ ውሳኔ በማስመልከት አቶ ዋቆ ለቢቢሲ አፋን ኦሮሞ ተከታዩን አስተያየት ሰጥተዋል።
3: ባዬ ነገመቺሱ ባቱሌ
2: ባለፈው ማክሰኞ የተፈረደው ፍርድ ባያስደስተኝም በዚህ ሁኔታ በህግ ቁጥጥር ስር ውለው ፍርድ መሰጠቱ ግን አስደስቶኛል። 3 ሰዎች ላይ 2 አመት ከ3 ወር ነው የተፈረደባቸው። ሌሎች 3 ሰዎች ደግሞ ቪዲዮ ውስጥም አልነበሩም፣ ተከራክረው በነጻ ተለቀዋል። እኔ በአካባቢው የተከበረ ስም ያለኝ ሰው ነኝ። ከነሱ ጋር መስተካከልኩያቸውም አይደለሁም። የ65 አመት አዛውንት ነኝ። 35 አመት ሰርቼ ነው ጡረታ የወጣሁት። ባላደረኩት ነገር ስሜን ሲያጠለሹት በጣም ተሰምቶኝ ነበር። ሁኔታውን እስካሁንም አረሳሁም። ከውስጤም አልወጣም። ከድብደባው በላይ በሌለኝ ስም መጠራቴ ነበረ ያንገበገበኝ፣ መጥፎ ስሜት የፈጠረብኝ። ይሄ ጉዳይ ከህዝብም የተደበቀ አይደለም።
0: ከወራት በፊት የደቦ ድብደባ የደረሰባቸው አቶ ዋቆ ከድር የህግ የበላይነት ሰፍኖ በማየታቸው እርካታ ተሰምቶኛል ይላሉ።
2: የህግ የበላይነት በመከበሩ ጥሩ ስሜት ተሰምቶኛል። ለህዝቡም ትምህርት የሚሆን ነው። መንገደኛን መደብደብ ወንጀል እንደሆነ በተለይ ለወጣቶች ጥሩ ትምህርት ይሆናል። ለእኛ ህብረተሰብ የምመክረው ነገር እቃል ይጠፋባችሁ ይችላል። በጥርጣሬ ሰውን መደብደብ ግን ትልቅ ወንጀል ነው። ከጠረጠሩኝ ፖሊስ አለ፣ እነሱ ጋር ሊያቀርቡኝ ይችሉ ነበር። የሆነው አላስፈላጊ ነገር ነበር። እኔ በህብረተሰቡ ውስጥ መልካም ስም ነው የነበረኝ።
0: አቶ ዋቆ ክስተቱ ካጋጠመ በኋላ የማያውቋቸው ሰዎች የገንዘብና የሞራል እርዳታ እንዳደረጉላቸው ከቢቢሲ ጋር በነበራቸው ቆይታ ተናግረዋል።
2: ይህን መነሻ በማድረግ ሰዎች ሙስሊም ክርስቲያን ሳይሉ ወደ 2.5 ሚሊዮን ብር ደግፈውኛል። ከገንዘቡ በላይ ግን በህይወት ተርፌ ወደ ቤተሰቦች መመለሴ ነው ዋናው። እኔ ገንዘብ ላይ ብዙም ትኩረት አላደረግኩም። በእኛ ሀገር ሰው ችግር ሲገጥመው ሰው ይደርስለታል። ሙስሊም ክርስቲያን ሳይሉ ከሀገር ውስጥ እና ከውጭ ተሳትፈው ረድተውኛል። በስነ ልቦናም ደግፈውኛል። በዚህ በጣም ነው ደስ ያለኝ።
0: በወንጀል ፈጻሚዎቹ ላይ የተላለፈውን የፍርድ ቤት ውሳኔ በተመለከተ ከሮቤ ከተማ ፖሊስ መረጃ ለማግኘት ያደረግነው ተደጋጋሚ ጥረት በተለያየ ኃላፊነት ላይ ያሉ የከተማው ፖሊስ አባላት ስልክ ባለማንሳታቸው አልተሳካልንም። ሩት አባተ ትባላለች። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በኤሌክትሪካል ምህንድስና የዘንድሮ ተመራቂ ናት። በከፍተኛ ማዕረግ ነው የተመረቀችው። ታዲያ ሩትን መነጋገር ያደረጋት በማዕረግ መመረቁ አይደለም፣ ከ60 ትምህርቶች 47ቱን ኤ ፕላስ ማምጣቷ ነው። የወርቅ ሜዳሊያና የዋንጫ ተሸላሚዋ ሩት የዛሬ እንግዳችን ናት።
1: የመጀመሪያው እጅግ ከፍተኛ ማዕረግ ተሸላሚ በመሆን ተሸልም ያለው። ከዛ ቀጥሎ ደግሞ የኮሌጃችን ከፍተኛ ውጤት በማምጣት ደግሞ የጎልድ ሜዳል ተሸልም ያለው። ከዛ ደግሞ በሴቶች ደግሞ በኮሌጁ ከፍተኛ ውጤት በማምጣት እሱ ደግሞ ክርስቲያን ተሸልም ያለው። ከዛ ደግሞ እንደ አጠቃላይ ሀይስት ስኮር በማምጣት እሱም ደግሞ የካፕ ዊነር ነኝ ማለት ነው።
2: ዋንጫ
1: ዋንጫ ነው እንትን ነው። በሴት ሆኖ ፎር አምጥቶ የተሸለመ ተማሪ የለም በግቢ ታሪክ። እሱ ነው ሂስቶሪካል የሆነው።
2: ከተሸለምሽው ደስ ያለ ሴቱ ነው
1: ዋንጫው።
2: ለምን ትልቁ ሽልማት እሱ ነው?
1: አንደኛ ትልቁ ሽልማት ነው፣ ሁለተኛ የተሰጠበት ወይ ልዩ ክብር ልዩ ወይን ያለው እና ከሁሉም ተማሪ ከፍተኛ በማምጣት የሚሰጥም ስለሆነ እና ደግሞ ራሱ ዋንጫ ስለሆነ ሞር ኤግዛይቲንግ የሚያደርገው እሱ ነው።
2: እኔ የምልሽ 47 ኤ ፕላስ ማለት በጣም ብዙ ነው አይደል? 47ቱን ኮርስ ኤ ፕላስ ማምጣት ማለት ነው
1: አይደለም? እንደ የዲፓርትመንቱ ይለያል። እኔ እንደ ኤሌክትሪካል ተማሪ 60 ኮርስ ነው ሰርኩ። ከ60 ኮርስ ውስጥ 47ቱን ኤ ፕላስ የተቀረቱን 13 ኤ በማምጣት ፎር አምጥቼ ነው የጨረስኩት ማለት ነው።
2: ቢዎች የት ሄዶ ነው? ቢዎች የት ሄዱ? ሲዎች የት ሄዱ? ሲ ማይነሶች የት ሄዱ?
1: እሱ አናቃቸው።
2: ኤ ፕላስ 47 በጣም ብዙ ነው። ኤ ፕላስ አንድ ራሱ በህይወት ውስጥ ካለ በኩራት ልንሞት ነው የምንደርሰው። አንቺ ኤ ፕላስ ጠብቀሽ ኤ ሲሆን ቅሬታ ይሰማሻል
1: ማለት? እንደ ኤ ማይነሱ ምናምን እንትን አይደለም፣ ግን ኤ ፕላስ ባመጣ አሪፍ ነው፣ ካልሆነም ኤም ደግሞ አክሴፕተብል ነው፣ ኖርማል ነው ብዬ ነው የምስለው።
2: ምን ይሉሻል ጓደኞች?
1: እነሱ ሁሌም በቃ እንዴት ነው በቃ ሁሉንም ኤ ፕላስ እንደማበጣ ነበር እነሱ እንዲያውም የሚጠብቁት የነበረው።
2: ግን እንደ ጤነኛ ሰው ነው የሚያዩሽ
1: አይደለም? የሆነ ጀስት እንዴት ነው በቃ እንዴት ነው ከፍሬሽ ጀምሮ ስለሚያውቁኝ እና ሩስ ገብቶሻል ላይ ክላስ ውስጥ ራሱ የሆነ ስለማ ሩስ ገብቶሻል ኦኬ በቃ ታሳደናለች አይነት ነገር ብሎ ነው የሚያልፉት። እና ያው እንደ ኖርማል ባይሆንም በእኔ ለምደውታል ብዬ አስባለሁ።
2: መች ነው ጎበዝ መሆንሽ ነው ያወቅሽው?
1: ከድሮ ጀምሮ ይሄ ሰነፍ ነኝ አልችልም የሚባል ነገር ውስጤ የለም። አይደሉ ናቹራል ተፈጥሮም ሊሆን ይችላል፣ ግን በቃ ሪሊ አይ ካንዱ ምናምን ብዬ ማሰብ የጀመርኩ ግን ሴንድ ከገባ በኋላ ይመስለኛል። አቅሜን የሚያየው ማለት አምስተኛ ክፍል 12ኛ ክፍል ከከፍተኛ ውጤት ያመጡ እንደ ኦሮሚያ ክልል በፕሬዚዳንቱ ተሸላሚ ነበር እና ትምህርት ቤታችንም ደግሞ ሁለተኛ ወጥቶ እኛም ወደ 15,000 ብር የሚሆን በወቅቱ እና ዋንጫ እንደ ትምህርት ቤት ተሸለመ ነበር።
2: በጣም የምትወጂው ምንድን ነው የትምህርት ዘርፍ?
1: እኔ ማትስ ይመደኛል። አሁን ደግሞ ኤሌክትሪካል ነኝ። ኤሌክትሪካል ኮርሶችንም ደስ ይለኛል።
2: ማትስ ለብዙ ሰው አስፈሪ ነገር ነው።
1: እኔ አንደኛ ማስን እያወቅከውና እየሰራው ስትመጣ ከፕሮሰሱ ልክ መልስ ሲመጣል የሆነ ማሰርተ መልስ ሲመጣል የሚሰማ ስሜት አለ አይደለ? ያ ደስ ይለኛል። ሁለተኛ ብዙ ሰው ከባድ ነው ይሏል፣ ግን እኔ እንደዛ አላስብም። ቀላል ነው ማለት የሆነ ወይ መከተል ነው የሆነ ሜትድ ማወቅ ነው እንጂ መሸምደድ የለውም፣ ብዙ ቲዎሪ የለውም፣ ከጀርባው ብዙ ነገር የለም።
2: የሚደብርሽ ሰዓት አለ? ማጥናት የማትወጂበት ጉብዝናሽ የሚሰለችሽ ሰዓት አለ ነው? ሁሌም ጎበዝ ሆነሽ ነው ሲስተምሽ የሚሰራው?
1: እኔ እንዴት መሰለ ፎከስ ማድረግ እችላለሁ በተፈጥሮ በቃ የሆነ ነገር ሰራለሁ ካል በቃ ሰራለሁ። የሆነ ዲስትራክሽን ምናምን እኔ ላውንችም ገብቼ የሻይ ቡና እየተባለ ማጥናት እችላለሁ። እና
2: ምንድን ነው ግን በጣም የሚያዝናናሽ ምንድን ነው ሩት?
1: እኔ የሚያዝናንኝ አልጋዬ ላይ ተኝቼ በቃ ይሄ ሙቪዎች ሲሪየስ ፊልሞች ምናምን አያለ እኔ ያለ የሚያዝናን።
2: ይገርም ነው የሰነፍ ተማሪ ምልክት ነው ይመስለው።
1: ግን እኔ በቃ እሱ ያዝናናኛል። በቃ ሆነ እንዴት ነው በቀን ውስጥ የሆነ 5-6 ኤፒሶድ አይተመዋል ምንም ከሌለ ደስ ይላል። እኔ ደስ ይለኛል።
2: በጣም የምትወጂው ፊልም ምንድነው? ይገርም ነው ምንድነው በጣም የምትወጂው ፊልም?
1: ጌም ኦፍ ትሮን ይመቸኛል። በጣም ካየኋቸው ሙቪዎች ደስ ስሎኝ ያየሁት እሱ ነው።
2: አንድ ተማሪ ሰነፍ እና ጎበዝ የሚያደርገው ጥረት ነው ተፈጥሮ ነው ምንድን ነው ብለሽ ነው የምታምኝ?
1: ተፈጥሮ የሆነ ያክል ኢሹ ሊኖረው ይችላል፣ ግን እንዲህ ነው 90% በሚባል አኳያ ጥረት ነው ብዬ አስባለሁ።
2: ብዙ ተማሪዎች ስንሰማ ትምህርት ተስፋ የለውም፣ ስለዚህ ኮንተንት ክሬተር ብንሆን ነው የሚሻለው ብሎ ትምህርት እያቆሙም ነው ቲክቶከር ለመሆን። ምን አስተያየት አለሽ እሱ ላይ?
1: ለእነሱ እኔ ልክም ነው ልክ አይደለምም ማለት የያዙት ወይ ለምሳሌ አሁን ለእኔ እኔ ፐርሰናሊ ጊቢ ገብቼ በአሪፍ ውጤት ዲግሪ ይዤ መውጣት እፈልጋለሁ ብዬ ነበር ድሮ ማስበው እና ዛቶች ማይፍና የሆነ ቤተሰቦች የጫኑብኝ ኖር ሌላ ሰው ስላለ ወይ ህግ ስለሆነ አይደለም። እና ያ የኔ ጎል ነው። እነሱ ጎላቸው many make maraco honena, TikToker moon and Pelagan Kalu, Ichara Malet, Nagari moon, many make maragichara, TikToker one, and many make maragichara Malet. Purpose at your mock, erasacho like a good mock, but TikToker Lamon Timers can make a quarrel to the Pologon, Baskidu.
2: And though you met Arasha, Mindeno Kazikatlo, Minoro Neger, Jera, Mit Adeno, Mitadishu, which additional met Mario.
1: Okay, in the Rasi, Mindana Sakut, because Gary Fukarga, I and let Amet, Master Sing the Catalyst. He who Yametach or Eplas Ametach come a balalefe, Yemerum, life action, easily Aragi Michel Nagar, you own Nagar Saras Tabuledomo, Zaus, Mavers of the Zavagin, the Singerina.
2: Agarustano met Mari Masters. We see a scholarship Yamlekachno.
1: Scholarship play, get a
2: rapino. Just in Simona Mika Belut Bizwager, Adel, you Tasham Tom and Albatum.
1: Any men, Sugavia, and the ceiling, personally, the chain and the yard Nello.
2: Melkamu Lundigat, Mish Menyalo.
0: አሁን ደግሞ አጫጭር ዜናዎች በስፔን ሰደድ እሳት ቢያንስ 11 ሰዎች ሲሞቱ 19 ሰዎች የደረሱበት አልታወቀም የሰደድ እሳቱ በወደቀ የኤሌክትሪክ መስመር ምክንያት እንደተነሳና በመቶች የሚቆጠሩ ሰዎች ስርጭቱን ለመቆጣጠር እየሞከሩ እንደሚገኙ ተገልጿል በህንድ የ11 ዓመት ህፃን ተደፍራ መገደሏ ለቀናት የቀጠለ ተቃውሞ አስነሳ በዚሁ ምክንያት የህንድ ምዕራብ ባንጋል ግዛት በተቃውሞ እየተናጠ ይገኛል አንድ ንጹህ ሰው በደቦ ሲገደል ፖሊስ አንድ ተጠርጣሪ ገድሏል 3 ተጠርጣሪዎች ደግሞ በቁጥጥር ስር ይገኛሉ Mexico by America is Utasar Hono, Yamotu Zeguchan Batamadecata, Kislet Maserat now, Ya Mexico, Yochkutai Minister, Bazuzego Chacho by America is Utasar, Sad Luba Motacho, Yegermijai West Sadal Belawal, by America is the Tenyoch Nagumruk Balasalt Antezo in a Borasa, Rati Mexico Zeguch, Sostach Amari Zeguch Dagamo, Zerhidat Lima Motacho and Tanagrawal. Ghanawi የማህበራዊ ሚዲያ ተጽዕኖ ፈጣሪ 8 ሚሊዮን ዶላር በማጭበርበር ለአሜሪካ ተላልፎ ተሰጠ። አቡ ትሪካ በሚል ስም የሚታወቀው ጋናዊው በፍቅር በማታለል ነው አረጋዊ አሜሪካውያንን 8 ሚሊዮን ዶላር አጭበርብሯል የተባለው። አሜሪካ ባለፈው አመት USAID የተባለውን ዋነኛ የአሜሪካ የውጭ እርዳታ ተቋም አፍርሳለች። ተቋሙ ለበርካታ ሀገራት የሚያቀርበውን እርዳታ ማቋርጧል። አሁን የአፍሪካ ሀገራት የጤና መዋቅሮቻቸውን መደገፍና በሽታዎችን መከላከል እንዲችሉ በመቶ ሚሊዮኖች የሚቆጠር ዶላር በሌላ አማራጭ እየቀረበላቸው ነው። የአዲሱ አስተዳደር ስምምነት ግን ቅድመ ሁኔታዎችን ያካተተ ነው። ይህንን ቅድመ ሁኔታ እንደ ኢትዮጵያ ያሉ አንዳንድ ሀገሮች ሲቀበሉት ሌሎች ውድቅ አድርገውታል። ለምን? ቀጣዩ ዘገባ ምላሽ ይዟል።
4: ኢትዮጵያና ኬንያ ያሉ ሀገራት በአንድ በኩል ተሰልፈዋል ገንዘቡን ለመቀበልም ተስማምተዋል ጋናንና ዛምቢያን ጨምሮ አብዛኞቹ ደግሞ ይቅርብን አያስፈልገንም ይላሉ ነው አሜሪካ ለጤና ብላ የምትሰጠው በቢሊየን የሚቆጠር ዶላር የአፍሪካ ሀገራትን ለሁለት ከፍሏል በጤና ዘርፍ በርካታ ክፍተት ያለባቸው እነዚህ ሀገራት ለምን ይህንን ከፍተኛ የአሜሪካን እርዳታ ላለመቀበል ወሰኑ ችግሩ ገንዘቡ አይደለም አብሮት የሚመጣው ጉዳይ ነው Donald Trump ወደ ስልጣን በድጋሚ ሲመለሱ USAID-ን አፈረሱት። USAID የአሜሪካን የውጭ እርዳታ ለአስርተ ዓመታት ያቀረበ ትልቅ የእርዳታ ተቋም ነበር። ዋሽንግተን አዲስ አካሄድ ማስተዋወቅን መረጠች። አሜሪካ ዓለም አቀፍ ድርጅቶችን ወይም መንግስታዊ ያልሆኑ ድርጅቶችን በገንዘብ መደገፍን አቁማ ገንዘቡን በቀጥታ ለመንግስታት ለመስጠት ወሰነች። እንደ አሜሪካ ባለ ስልጣናት ገለጻ ከሆነ አገራት ጠንካራ የጤና ስርዓቶችን እንዲገነቡ ለመርዳት ያለመ ነው። የጤና ስርዓቱ በውጭ እርዳታ ላይ ከመንጠልጠል መንግስታት የራሳቸውን ገንዘብ እንዲጠቀሙ ማበረታታት ጭምርም ነው። ጎረቤት ሀገር ኬንያ እንዲህ አይነቱን ስምምነት የፈረመች የመጀመሪያዋ አገር ሆናለች። ኢትዮጵያም ስምምነቱን ፈርማ በአምስት ዓመታት ውስጥ 1 ቢሊዮን ዶላር ድጋፍ ለማግኘት ተስማምታለች። ሁሉም ሀገራት ግን በዚህ ደስተኛ ሆነው አይመስልም። ጋናን ዛምቢያንና ዚምባብዌን ጨምሮ በርካታ ሀገራት ስጋት አለብን ይላሉ ነው አንደኛውና ዋንኛው አለመግባባት የተከሰተው ከጤና መረጃ ጋር ተያይዞ ነው። ስምምነቱን የፈረሙ አገራት ለምርምርና ለሳይንሳዊ ስራ በሚል የህክምና መረጃዎችንና የበሽታ ናሙናዎችን ለአሜሪካ እንዲያጋሩ ይጠበቅባቸዋል። ይህ መረጃ ከአገራቸው አንዴ ከወጣ ቁጥጥር አይኖርንም ሲሉ የጋና ባለስልጣናት ተከራክረዋል። ዚምባብዌም ሌላ ስጋት አለኝ ብላለች። ከዚምባብዌ በሚወሰደው ናሙና አማካኝነት የሚሰራ መድኃኒት ወይም ክትባት ለአገሪቱ ህዝብ ይቀርብ እንደሆነ ማረጋገጫ የለም የሚል ነው ስጋቷ። ዛምቢያም ሌላ ስጋት አንስታለች። ዋሽንግተን ወሳኝ ማዕድናት እንድታገኝ ከሚያስችላት ሌላ ስምምነት ጋር ተዳብሎ መቅረቡን ተገቢ አይደለም በማለት ነው ውድቅ ያደረገችው። በርካታ ሀገራት እርዳታው እንደ ሰብአዊ ድጋፍ የቀረበ ሳይሆን እንደ ስትራቴጂካዊ የንግድ ስምምነት ሆኗል ብለዋል። አሜሪካ የሃይነቱ መረጃና ናሙናዎች ማጋራት ለቀጣይ ሳይንሳዊ እድገትና ለጋራ ትብብር ቁልፍ እንደሆነ ተሞግታለች። ሁሉም ሀገራት ስምምነቱን ተችተው ፊታቸውን አላዞሩባትም። የአዲሱ የአሜሪካ ፖሊሲ ደጋፊዎች ስምምነቱ ጠንካራ አጋርነትን እንደሚፈጥርና በውጭ እርዳታ ላይ የሚኖር ጥገኝነትን እንደሚቀንስ ይሞግታሉ። ይህ ሐሳብ ግን ተቃውሞ ገጥሞታል። እንደ ኢቦላ፣ HIV እና ሌሎች የወደፊት ወረርሽኞች ድንበር ዘለል ናቸው ሲሉ ይከራከራሉ። ይህ ዓለም አቀፍ ጤናን ከአገራት ጋር በተናጠል መስማማት ዓለም አቀፍ ትብብር አስፈላጊ በሚሆንበት ወቅት የመከላከል አቅምን ሊያዳክም እንደሚችል ያስጠነቅቃሉ። በቅርቡ በዲሞክራቲክ ኮንጎ የተከሰተው የኢቦላ ወረርሽኝ ይህንን ክርክር አጠናክሮታል። አንዳንድ የሰብአዊ እርዳታ ቡድኖች የአሜሪካ ድጋፍ መዳከም ቀደም ብሎ የቫይረሱን ስርጭት ለመከላከል የሚደረጉ ጥረቶችን አዝጋሚ አድርጎታል ይላሉ። አሁን ጉዳዩ ከውጭ እርዳታ ጋር የሚያያዝ ርዕስ ብቻ አይደለም። የህክምና መረጃዎችን የሚቆጣጠረው ማን ነው? ከሳይንሳዊ ግኝቶች ተጠቃሚ የሚሆነው ማን ይሆናል? ዓለም አቀፍ ጤና በዓለም አቀፍ ትብብር ይመራል ወይስ በብሔራዊ ጥቅሞች የሚወሰን ነው የሚሉ ጥያቄዎችን አንስቷል።
0: ኢራን መሰረተ ልማቶቿ ከተመቱ በአሜሪካና እስራኤል ላይ ጥቃት እንደምትፈጽም አስታወቀች። በኢራንና በአሜሪካ መካከል ግጭቱ ካገረሸ በኋላ በመሰረተ ልማቶቿ ላይ ጥቃት የሚፈጸም ከሆነ አጸፋውን እንደምትመልስና እስራኤልም ከኢራን የአጸፋ ጥቃት እንደማትተርፍ የኢራን የብሔራዊ ደህንነት የበላይ ምክር ቤት ዋና ጸሐፊ አስጠንቅቀዋል። ተኩስ አቁም አድርገው የነበሩት አሜሪካና ኢራን በዚህ ሳምንት መጀመሪያ አካባቢ በሆርሙዝ ወሽመጥ ላይ በሚተላለፉ መርከቦች ላይ የተፈጸመውን ጥቃት ተከትሎ ነው ወደ ግጭት የተመለሱት። አሜሪካ፣ ኳታርና ሳውዲ አረቢያ በሶስት መርከቦች ላይ ለተፈጸመው ጥቃት ኢራንን ተጠያቂ ሲያደርጉ ኢራን ግን አስተባብላለች። በመርከቦቹ ላይ ጥቃት ከተፈጸመ በኋላ አሜሪካ ከማክሰኞ ለሊት ጀምራ ኢራን ውስጥ በሚገኙ በርካታ ኢላማዎች ላይ ጥቃት ስትፈጽም፣ ኢራን ደግሞ በፋርስ ባህረ ሰላጤው ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮች ላይ የአጸፋ እርምጃ ወስዳለች። በተለይም የተባበሩት አረብ ኤምሬቶች ለወራት ጥቃት እየፈጸመች ካለችው አሜሪካ ጋር የምታደርገው ትብብር ዋጋ ያስከፍላታል ሲሉ አንድ የኢራን ምክር ቤት አባል ተናግረዋል። በኢራን ፓርላማ ውስጥ የብሔራዊ ደህንነት ኮሚሽን አባል የሆኑት ኢስማኤል ኮዋሳሪ የተባበሩት አረብ ኤምሬትስ አሜሪካ በአገራቸው ላይ እንደ አዲስ ከከፈተችው ጥቃት ጀርባ አለች ሲሉ ከሰዋል። ኤምሬትስ ለአሜሪካ በምትሰጠው ድጋፍ ምክንያት የባህር እንቅስቃሴ መስመሯ፣ የባቡርና የአየር ትራንስፖርት መሰረተ ልማቶቿ እንዲሁም የነዳጅና የጋዝ ተቋማቷ የኢራን ጦር ሰራዊት እርምጃ በሚወስድበት ጊዜ ዋነኛ ኢላማዎች ይሆናሉ በማለት አስጠንቅቀዋል። በተያያዘ ኢራን ከወራት በፊት በተከፈተባት ጦርነት ጠቅላይ መሪዋንና ከፍተኛ ባለስልጣናቷን የገደሉባትን ፕሬዚደንት ዶናልድ ትራምፕን ለመበቀል አዲስ እቅድ ማውጣቷ ተዘግቧል። ኢራን በፕሬዚደንት ትራምፕ ላይ ግድያ ለመፈጸም አዲስ እቅድ ማዘጋጀቷን በተመለከተ እስራኤል ለአሜሪካ መረጃ መስጠቷን ዎል ስትሪት ጆርናል ጋዜጣ ዘግቧል። ውጥረቱ በቀጠለበት በአሁን ወቅት ኳታር፣ ፓኪስታንና ሌሎችም ቀጠናዊ አደራዳሪዎች አሜሪካና ኢራንን ወደ ውይይት ለመመለስ ጥረት እያደረጉ እንደሚገኙ ተዘግቧል። አሸማጋዮቹ አሜሪካና ኢራን እንደ አዲስ የገቡበትን ግጭት አቁመው ኒውክሌርን የተመለከተ ውይይት እንዲቀጥሉ ለማድረግ እየሞከሩ ነው። አድማጮቻችን ስትከታተሉ የነበረው BBC አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን።